0: ውዱ ነቢይ አለይሂ ሰላቱ ወሰላም የሳቸውን ማንነትና ባህሪ የሚገልጹ አላህ ሱብሃነሁ ወተዓላ የሰጣቸው በርካታ ስሞች ነበሯቸው። ከነዚህም ውስጥ
1: ማሂ النبي الأمي الحاشر العاقل
2: الهادي للصراط المستقيم نبي التوبة نبي الرحمة كرسول صلى الله عليه وسلم الطريقة توسلنا جو صلوا على رسول الله صلى الله عليه وسلم رسول الله
0: የኛ ነብይ አለይሂ ሰላቱ ወሰለም ግርማ ሙገሳቸውን በጠበቀ መልኩ አረማመዳቸው ፈጠን ያለና ቀልጠፍ ያለ ነበር። ሰይዱና አሊ ረዲየላሁ አንሁ የረሱላችን አለይሂ ሰላቱ ወሰለም አረማመድ ሲገልጹትም ረሱላችን አለይሂ ሰላቱ ወሰለም ሲራመዱ ከተራራ ወደ ታች ቁልቁል እንደሚወርድ ሰው ቀልጠፍ ያለ አይነት አረማመድ ነበራቸው። አያይዞም ሰይዱና አሊ ከሳቸው በፊትም ሆነ ከሳቸው በኋላ ረሱላችን አለይሂ ሰላቱ ወሰለም የሚመስል አንድም ቆንጆ አላየሁም ብለዋል።
2: ረሱላችን አለይሂ ሰላቱ ወሰለም አጭርም ረጅምም አልነበሩም። ቁመታቸው መካከለኛ ሆኖ ወደ ርዝመት ያደላ ነበር። እንዲሁም የሰውነት ቀለማቸው ቀላ ያለ ሲሆን ወደ ንጣት ያደላ ነበር። እንደዚሁም ረሱላችን አለይሂ ሰላቱ ወሰለም የአይናቸው ብሌን በጣም ጥቁር የሆነና ሽፋሽፍታቸው ደግሞ ረዘም ያለና ሞላ ያለ ነበር።
1: ነብያችን አለይሂ ሰላቱ ወሰለም አፍንጫቸው ሰልካካ ጸጉራቸው ደግሞ ምጭጭ ያለ ሉጫም አልነበረም። እንደዚሁም ደግሞ ክርድድ ያለም አልነበረም። ውበት ያለው ተዘናፍሎ ተከሻቸው ላይ የሚወርድ አይነት ነበር። ነብያችን አለይሂ ሰላቱ ወሰለም ሰውነታቸው ጸጉራማ አልነበረም። ደረታቸው ላይ በሚያምር ሁኔታ በቀጭን የወረደ ጸጉር ነበራቸው። ረሱልላህ ነብያችን አለይሂ ሰላቱ ወሰለም ለቤተሰቦቻቸው በጣም ከማንም በላይ ጥሩ ነበሩ። እንደዚሁም ደግሞ አንድም ቀን ምስቶቻቸውን ሰድበው ተቆጥተው ወይ ደግሞ እጃንስተውባቸው አያቁም። እንዲያውም በየቀኑ በየበሮቻቸው ላይ እየቆሙ ደህና አደራችሁ የምትፈልጉት ሐጃ አላችሁ እያሉ እየጠየቁ ነበር የሚሄዱት።
0: የኛ ነብይ አለይሂ ሰላቱ ወሰለም ባለቤታቸው ሰይደቱና አኢሻን የአኢሹ የሁመይራ ብለው አቆላምጣ ይጠሯቸው ነበር።
2: እንዲሁም ረሱላችን አለይሂ ሰላቱ ወሰለም ከባለቤታቸው ሶፊያ ጋር ጉዞ ላይ ነበሩ። ና ሶፊያ የነበሩበት መጓጓዣ መስሳታቸው በጣም ቀርፋፋ ስለነበረ ረሱልና ሌሎችም ቀድሟቸው ይሄዳሉ። ግን ረሱል አለይሂ ሰላቱ ወሰለም እየጠበቋቸው ነበር። ና ሶፊያም ዘግይተው ረሱል ጋር ሲደርሱ አለይሂ ሰላቱ ወሰለም ያለቅሳሉ። ያለቀሱትም እንስሳዩ በጣም ቀርፋፋ ናት ብሎ አብዝቶ ለማቅረብ ነበር። ከዛኔ ረሱላችን አለይሂ ሰላቱ ወሰለም በተከበረ እጃቸው

እንዱ ነብይ አለይሂ ሰላቱ ወሰለም ብዙን ጊዜ ሰው ማዘዝ ያወዱ ነበር። ይልቁንስ የራሳቸውን ሐጃ በራሳቸው መፈጸም ይፈልጉ ነበር። ጫማቸውን ይሰፋሉ፣ ልብሳቸውን ይሰፋሉ፣ ፍየልም ያልቡ ነበር። ከዚህ አልፎ ተርፎም ቤተሰቦቻቸውን በሥራ ይረዱ ነበር።

0: ረሱላችን አለይሂ ሰላቱ ወሰለም ለሸሪዓ ጉዳይ እንጂ ለራሳቸው ጥቅም አንድ ቀንም ተናደው አይቆም። ያ አላህ Subhanahu Wa Ta'ala ድንበር ሲጣስ እንጂ ለጥቅማቸው ብለውም ተናደው አይቆም።
1: የኛ ነብይ አለይሂ ሰላቱ ወሰለም ሲናደዱ በግንባሮቻቸው መካከለ ያለው ደም ስር ጎልቶ ይወጣ ነበር። ምንም እንኳን የ40 ሰው ጉልበት ቢኖራቸው አንድም ቀን ጉልበታቸውን ተጠቅመው ታያቁም ነበር። ይልቁንስ ይቅርባይነታቸው ጎልቶ ይታየ ነበር።
2: ከለታት አንድ ቀን ዘይድ ኢብኑ ሳዓያ የተባለ የአይሁዳ ዓሊም ነበር እና የመጨረሻ ዘመን ነብይ በጣም ታላቅ ነብይ እንደሆነ እንደዚሁም ደግሞ ከንዴቱ ጥበቡ እንደሚቀድም ያቀ ነበር እና ነብያችን አለይሂ ሰላቱ ወሰለም ላይ የነብይነት ምልክቶቹን በጠቅላላ አይቷል። ምን ሲቀር ንዴታቸውን ጥበባቸው ያሸንፋል የሚለው ምልክት ብቻ ቀርቶት ነበር እና እቺን ምልክት ለማግኘት ሲል ነብያችን አለይሂ ሰላቱ ወሰለም ጋር ይሄዳል። ከዛ ወዲያ ምንድነው ያደረገው እና ለነብያችን አለይሂ ሰላቱ ወሰለም የቀን ቀጠሮ አድርገው ብር ያበድራቸዋል ማለት ነው። ካበደራቸው በኋላ ቀኑ ሳይደርስ ይመጣና የተለያዩ ቃላቶችን የሚያዋርዱ ከሰነዘረ በኋላ መጥቶ ልብሳቸውን ጨምድዶ ይይዛቸዋል አንገታቸው ላይ ምልክት እስኪወጣ ድረስ ማለት ነው። በዚህ ጊዜ ዑመር ተናደው ሊገሉት ይነሳል። ይህንን ነብያችን አለይሂ ሰላቱ ወሰለም በሚያይበት ጊዜ ዑመርን እንዲረጋጋ እንደዚሁም ደግሞ ያለውን ገንዘብ እንዲመልስ ከነገሯቸው በኋላ ስላስደነገጥከው ደግሞ 20 እፍኝ ቴምር ጨምርለት ብለው ያዛሉ ማለት ነው። ይህንን ያየው ዘይድ ደግሞ ንዴታቸው ጥበባቸውን ይቀድማል የሚለውን የነብይነት ምልክታቸውን ያገኛል። በዚሁ እስልምናን ይቀበላል።
1: የኛ ነብይ አለይሂ ሰላቱ ወሰለም ራሳቸውን ይንከባከቡ ነበር። ያንን ውብ ጸጉራቸውንም በቀን በቀን ባይሆንም አልፎ አልፎ ያበጥሩት ነበር።
0: ረሱላችን አለይሂ ሰላቱ ወሰለም የኩሁልቃ ነበራቸው። ሁሌም ከመተኛታቸው በፊት 3 በቀኝ ጀምሩና በእስሚል የተሰራ ኩሁልን ይኳሉ ነበር።
2: ነብያችን አለይሂ ሰላቱ ወሰለም በተፈጥሯቸው በጣም ማራኪ ማዓዛ የነበራቸው ቢሆንም ግን ምን ያደርጉ ነበር? ሽቶ ይጠቀሙ ነበር። ይህም እኛን ለማስተማር ተብሎ ማለት ነው። ሐታ የነኩት ቦታ ራሱ ሽታው ማዓዛው ለረጅም ጊዜ አይለቅም ነበር።
0: እንዲሁም ጸጉራቸውን በደም ዘይት ይቀቡ ነበር። ያቀቡት ዘይት ጭንቅላታቸው በደም እንዲመጣው በግንባራቸው ላይ ጨርቅም ያስሩ ነበር ረሱላችን አለይሂ ሰላቱ ወሰለም።
2: ለልጆች ፍቅራችንን የምንገልጽበት ነገሮች ውስጥ ትልቁ ልጆቻችንን ዲን ማስተማራችን ነው። ይህም ሆኖ ነብያችን አለይሂ ሰላቱ ወሰለም ልጆቻቸውን ገና በህፃንነታቸው ዲን ያስተምሯቸው ነበር። እንደዚሁም ደግሞ ምክር ይመክሯቸው ነበር። ምክር ብቻ ሳይሆን በተግባራቸው ጭምር ብዙ ትምህርቶችን ያስተምሯቸው ነበር።
0: ከቀናት ባንዱ ሰይድና ሐሰን ረዲየላሁ ዐንሁ ህፃን እያሉ ማለት ነው ከሰደቃ ቴምር አንስተው ሊበሉ ሲሉ ረሱላችን አለይሂ ሰላቱ ወሰለም ከእጃቸው ወስዶባቸው ምን አላቸው? የሙሐመድ ቤተሰብ ሰደቃ እንደማይበላ ታቅም እንዴ ብሎ መክሯቸዋል።
1: የኛ ነብይ አለይሂ ሰላቱ ወሰለም ለአባትነታቸው ወደር የሌለው ለልጆቻቸው ምርጥ አባት ነበሩ። ልጃቸው ሰይደቱ ፋጢማ ከውጭ ሲገቡ ረሱላችን አለይሂ ሰላቱ ወሰለም ከተቀመጡበት ተነስተው ይቀበሏቸው ነበር። የልጃቸው የዘይነብ ልጅ ሆነችውንም ህፃኗን ልጅም አቅፈዋት ይሰግዱም ነበር።
2: ነቢያችን አለይሂ ሰላቱ ወሰለም በአንድ ጊዜ ከጦርነት ሲመለሱ ከሰሃቦቻቸው ፈንጠር ብለው ሰሃቦቹ ቀይሉላ ሲተኙ እሳቸውም በአንድ ጎን ያርፋሉ። በዚህ ጊዜ አንድ ሙሽሪክ ይመጣና ሰይፉን አንስቶ እስኪ አሁን ማን ነው ከኔ የሚያድን ይላቸዋል። ነቢያችንም አለይሂ ሰላቱ ወሰለም በተረጋጋ መንፈስ አላህ ብለው ይመልሱለታል። ወዲያውኑ ባለበት ድርቅ ብሎ ሰይፉ ይወድቃል። መልሰው እሳቸው ያንን ሰይፍ ያነሱና አንተንስ እስቲ ከኔ አሁን ማን ነው የሚያድን ይሉታል። ያኔ ሰውየው ምን ይላል? ማህሪነቱና እንደዚሁም ደግሞ ጥበብነቱ ያድነኛል አላቸው። ነቢያችን አለይሂ ሰላቱ ወሰለም ወደ ጎሳዎች ተመለስ ብለው ሰደዱት።
1: የኛ ነብይን አለይሂ ሰላቱ ወሰለም የጧይፍ ህዝቦች ደማቸው ከሰውነታቸው አልፎ መሬት ላይ እስከሚፈስ ድረስ ደብደባቸው አላህ Subhanahu Wa Ta'ala በመላእክቶቹ አማካኝነት ረሱላችን አለይሂ ሰላቱ ወሰለም ፍላጎታቸው ከሆነ ህዝቦቹን እንዲያጠፋላቸው ቢጠየቁም የኛ ነብይ አለይሂ ሰላቱ ወሰለም ግን ከነዚህ ዘር ማንዘር ውስጥ አላህን የሚፈራ ሰው ሊመጣ ይችላልና አታጥፋቸው አሉ።
0: ረሱላችን አለይሂ ሰላቱ ወሰለም ለሰሃባቶች ብሎ ብዙ መስዋዕቶችን ከፍሏል። ከናት የበለጠ ፍቅርና እንክብካቤን ይሰጣቸው ነበር። አላህ Subhanahu Wa Ta'ala የመዲናን ጠጠር በሙሉ ወርቅ ላርግልህ የተባሉ የኛ ነብይ አለይሂ ሰላቱ ወሰለም ከራሳቸው ጥቅም የሰውን በማባስ ለሰው በመስጠት አንድ ቀንም ሁለት ቀንም ሶስት ቀንም ሳይበሉ ያደሩበት ቀናቶች ነበሩ። የኛ ነብይ ሰለላሁ ዐለይሂ ወሰለም
2: ምን ይሄ ብቻ ነብያችን ዐለይሂ ሰላቱ ወሰለም ወሳኔዎችን ሲወስኑ ሰሃባዎቻቸውን እያማከሩ ነበር። የጦርነት ጉዳይ ይሁን እንደዚሁም ደግሞ ሌሎች ጉዳዮችም በሚኖሩ ጊዜ ሰሃቦችን ሰብሰብ በሉ በማለት ያማከሯቸው ነበር። እንደዚሁም ደግሞ አስተያየቶችን ሲሰጡ ወይንም ደግሞ ሐሳቦችን ሲያቀርቡ ከሐሳቦች ከቀረቡት መሐከል ምኑን ነበር የሚመርጡት? ቀለል ያለውን ነበር የሚመርጡት። የኛ ነብይ ከናት በላይ ሩህሩህ ስለነበሩ ማለት ነው።
1: የኛ ነብይ አለይሂ ሰላቱ ወሰለም ለሰሃቦች ብዙ የሚባሉ ለታም ቢውሉላቸው ትልቁና ዋነኛው ግን ያስተሳሰራቸው የነበረው ከነበሩበት የጨለማ ህይወት አምጥተው ወደ ብርሃናማው ዲነል ኢስላም ስለመሯቸው ነበር። ለዚህም ሰሃባቶች ለረሱላችን አለይሂ ሰላቱ ወሰለም ህይወታቸውን እስከመስጠት ይደረሱት። ወዱ ነብይ አለይሂ ሰላቱ ወሰለም ከሃ በላይ የሚሆኑ ጦርነቶችን ተሳትፈዋል። የመጀመሪያው ጦርነታቸው የነበረው የበድር ዘመቻ ሲሆን ኸይበር፣ ኸንደቅና ኡሁድ ከብዙዎቹ ጥቂቶቹ የተሳተፉባቸው ዘመቻዎች ናቸው።
0: ረሱላችን አለይሂ ሰላቱ ወሰለም በጣም ጀግና ከመሆናቸው የተነሳ ሰሃባቶች ደፋር የሚባሉ ሰሃባቶች እንኳን በጦርነት መሃል ላይ ከረሱል አለይሂ ሰላቱ ወሰለም ጀርባ በመሆን ይሸሸጉ ነበር። እንዲሁም ተዋጊዎች በፈረስ በሚዘምቱበት ሰዓት ረሱላችን ግን አለይሂ ሰላቱ ወሰለም በበቅሎም የዘመቱበት ጦርነት ነበር።
2: ጀግናው ነብያችን አለይሂ ሰላቱ ወሰለም ምንም ያህል ጀግና ቢሆኑ እንኳን ለጦርነት በደንብ ይታጠቁ ነበር። hatta የጦር መከላከያ ልብሳቸውን አንድም ሁለት አድርገው ደረበው ነበር የሚለብሱት። ለጦርነት የሚታጠቋቸው ከአምስት በላይ መሳሪያዎችም ነበራቸው። ዛቱል ፈድልና ዛቱል ውሻህ የሚባሉት እንደ ምሳሌ ይጠቀሳሉ።
1: የኛ ነብይ አለይሂ ሰላቱ ወሰለም የሰይፋቸው መያዣ አናቱ ከብር የተሰራ ነበር። ረሱላችን አለይሂ ሰላቱ ወሰለም ሰይፍ ብዙ ሰይፎች የነበሯቸው ቢሆንም ከዛ ውስጥ ግን ዙልፊቃርና አልቀዲብ የተሰኙ ሰይፎቻቸው በምሳሌነት ይጠቀሳሉ።
0: የሚገርመው ነገር ግን ረሱላችን አለይሂ ሰላቱ ወሰለም በጀግንነት ብዙ ጦርነት ላይ ቢሳተፉም አንድ ሰው እንጂ አልገደሉም።
2: አው ለዚህም ነው ሻፊዒ ረዲየላሁ ዐንሁ ለነብያችን አለይሂ ሰላቱ ወሰለም የተሰጡ ሙዕጂዛዎች ከሳቸው በፊት የነበሩት አንቢያዎች አይነት ሙዕጂዛ ወይንም ደግሞ የተሻለ ነው ያሉት።
0: ረሱላችን አለይሂ ሰላቱ ወሰለም አንድ ቀን 400 ሰዎች ይመጡና ምግብ ይጠይቋቸዋል። ያዛኔ ከዑመር ጋር ነበሩ ረዲየላሁ ዐንሁ። ዑመርም ምን ይላቸዋል? ዑመር ተነሳና ምግብ ስጣቸው። ዑመር ደግሞ ይገረሙና ያ ረሱላህ ለቤተሰቦች እንጂ ለሌላ የሚበቃ ብዙ ተምር እኮ የለኝም ስላቸው ደግሞ ተነስና ስጣቸው ይላሉ ረሱል አለይሂ ሰላቱ ወሰለም። ዑመርም የረሱልን አለይሂ ሰላቱ ወሰለም ትእዛዝ በማክበር ተምር ያስቀመጡበትን ክፍል በሚከፍቱበት ሰዓት ህፃን ግመል የሚያክል ክምር የነበረው ተምር ያገኛሉ። በመገረምም ይሄኛው ተምርን እያወጡ ለ400 ሰዎች ይሰጣሉ። ያ ሁሉ ሰው ቢበላበት እንኳን ተምሩ ምንም ንቅንቅ አላለም። ያዛኔ አቡበከር ረዲየላሁ ዐንሁ ምን አላቸው? አንተ ዝም ብለህ የረሱልን አለይሂ ሰላቱ ወሰለም ትእዛዝ አትቀበልንም አላቸው። ዑመርም አዎ እቀበላለሁ አሉ። ሰምዓን ወጣዓን።
1: የሰው ልጅ ግማሽ የሚሆነው ቆንጆና ነብዩላህ ዩሱፍ ጋር እንዳለ ተነግሮናል። ነብዩላህ ዩሱፍ እጅግ በጣም ውብና ቆንጆ ነበሩ። ረሱላችን አለይሂ ሰላቱ ወሰለም ከነብዩላህ ዩሱፍ በበለጠ እጅግ ውብ ነበሩ። ነገር ግን ግርማ ሞገሳቸውና ኃይባቸው ውበታቸውን ደብቆት ነበር። የታላቁ ነብይ አለይሂ ሰላቱ ወሰለም ቆንጆና ሰሃባቶች ሲገልጹት ፊታቸው ከፀሐይ ያበራ ነበር ብለዋል።
2: አዛኙ ነብያችን ሰለላሁ ዐለይሂ ወሰለም እንኳን ለሰው ለእንስሳ እንኳን እንድንራራ አስተምረውናል። እንስሳቶችም ፊታቸው ላይ መምታት፣ መጉዳት ወይንም ደግሞ በሳት ማቃጠልን ከልክለውናል።
0: ከእናቶቻቸው ተለይቶ ማይችል መኖር የማይችሉ ህፃናት እንስሳቶችንም መለየት ከልክለውናል ረሱላችን አለይሂ ሰላቱ ወሰለም። ይሄ ብቻ ሳይሆን ያለ ምክንያት እንስሳቶችንም ለጫወታው ብሎ መግደልም ከልክሏል የኛ ነብይ አለይሂ ሰላቱ ወሰለም። እንስሳቶችም እሳቸው ጋር የመጡ አቤቱታ ያቀርቡ ነበር። አንድ ቀንም ወፍ ረሱል ዘንድ መጣ። ያ ረሱላህ ልጆችን ወሰዱብኝ ትላቸዋለች። ረሱልም አለይሂ ሰላቱ ወሰለም ወደ ሰሃበቶች በመዞር ማን ነው ያደረገው ሲሉ አንድ ሰሃቢ እኔ ነኝ አለ። ረሱልም አለይሂ ሰላቱ ወሰለም መልስላት ብሎ አዘዙት።
1: አዛኙ ነብይ አለይሂ ሰላቱ ወሰለም ውዱ ሊያረጉ ያቀረቡትን ውሃ ለአንዲት ድመት ያጠጧታል። ከዛም በኋላ ደግሞ እሷ አጠጣታ በተረፈው እሳቸው ውዱ አድርገዋል።
0: ረሱላችን አለይሂ ሰላቱ ወሰለም እድሜያቸው 35 ያለ አንድ ሴት እጣን ለማጨስ እሳት ይዛ ወደ ካዕባ ትመጣለች። ይህ እሳት የካዕባን ጨርቅ ያቀጣጥለዋል። ይህን ጊዜ ካዕባ ይዳከማል፣ እንዲሁም ጎርፍ ይመጣና የበለጠ የካዕባን ግንብ ያዳክማል።
1: የዛን ጊዜ ቁረሾች በድጋሚ ካዕባን ለመገንባት ተገደዱ። ጎሳዎችም እርስ በራሳቸው ተጋግዘው ካዕባን መገንባት ጀመሩ። በግንባታ ላይ ያለ ግን አንድ ክስተት ተከሰተ። ይህም ክስተት ሐጀሩል አስወድን ማን ያስቀምጠዋል በሚል ምክንያት በጎሳዎች መካከል እርስ በርስ አለመግባባት ተፈጠረ። ይህ አለመግባባትም ሊገዳደሉም እስከ መፈለግ ደርሰው ነበር። አቡ ኡመያም ወደ መስጂዱ መጀመሪያ የሚገባ ሰው ይዳኘን ይላል።
2: መጀመሪያ የገቡትም ነቢያችን አለይሂ ሰላቱ ወሰላም ነበሩ። ጨርቅ ተዘርግቶ በየጎሳው አንዳንድ ሰው ጫፍጫፉን እንዲይዝና ድንጋዩን እሳቸው አንስተው ሐጀሩል አስወድን እሳቸው አንስተው ጨርቁ ላይ አስቀምጡ። ከዛ ሁሉም ይዘው ወደ መቀመጫ ቦታ አስጠጉ። ነቢያችን አለይሂ ሰላቱ ወሰላም በተከበረቸው እጃቸው አንስተው ቦታው ላይ አስቀመጡት። በዚህም ሁኔታ በሰላም ግንባታቸውን ቀጠሉ።
0: ረሱላችን አለይሂ ሰላቱ ወሰላም አንድ ቀን ወንድሞቼን ባየሁ ኖሮ ሲሉ ሰሓበቶችም ያ ረሱላላህ እኛ የእርሶ ወንድም አይደለንም አሉ። ረሱልም ናሉ አለይሂ ሰላቱ ወሰላም በል አንቱም አስሓቢ እናንተ ጓደኞቼ ናችሁ ሰሓበቶቼ ናችሁ አሉ ረሱል አለይሂ ሰላቱ ወሰላም። ወንድሞቼ ደግሞ ከኔ በኋላ የሚመጡ በእናታቸው በአባታቸው ባላቸው ነገር ሁሉ መስዋዕት አድርጎ እኔም ማየት የሚፈልጉ ናቸው ብሎ ረሱላችን አለይሂ ሰላቱ ወሰላም መለሱላቸው።

0: አዛኝነታቸው ከእናትም ይበልጥ ነበር።
1: ረሱላላህ የጥሩ ስነ ምግባር ባለቤት፣
2: የመጨረሻው ነቢይ የሆኑት በባህሪም ሆነ በመልክ አቸካጣላቸው።
0: እንኳን ለነቢያችን ሰለላሁ ዐለይሂ ወሰለም የመውሊድ በዓል በሰላም አደረሳችሁ።
1: እንኳን አደረሳችሁ።
2: ከስጦታዎች ሁሉ በላጩ ለሆኑት ለረሱላችን ዐለይሂ ሰላቱ ወሰላም ውልደት በዓል እንኳን አደረሳችሁ።